የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ ቫቲካን ኒውስ አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የረቡዕ የጥቅምት 4 2019 ዓ.ም ዕለታዊ ስርጭታችንን ነው።

የዛሬውን የረቡዕ የጥቅምት 4 2019 ዓ.ም ተምረት ለታዊ ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ እንደተለመደው ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን።

ርዕሰ ሊቃነ ጳጳሳት ሊዮ የተሳካ የሳንባ ቀዶ ጥገና ከተደረገላቸው በኋላ በሆስፒታል ውስጥ የተረጋጋ ሌሊት ማሳለፋቸው መገለጹን የሚያመለክት ዜና በቅድሚያ ወደ እናንተ አድማጮቻችን እናደርሳለን። ርዕሰ ሊቃነ ጳጳሳት ሊዮ ችግር ቢኖርበትም እንኳን ቤተሰብ ሁልጊዜ በፍቅር ሊያድግ ይችላል ማለታቸው መገለጹን የሚያመለክት ዜና በክፍሉ ለስርጭታችን ወደ እናንተ አድማጮቻችን እናደርሳለን። የተለያዩ ካቶሊካውያን ለርዕሰ ሊቃነ ጳጳሳት ሊዮ 14ኛ የጤና ሁኔታ የመቁጠሪያ ጸሎታቸውን ማድረጋቸው መነገሩን የሚያመለክት ዜና በመጨረሻው ክፍል ስርጭታችን ወደ እናንተ አድማጮቻችን እናደርሳለን። እንግዲህ አድማጮቻችን እነዚህ ቀደም ሲል ያስተዋወቅናችሁ በዛሬው ለስርጭታችን በቅደም ተከተል ወደ እናንተ አድማጮቻችን የምናደርሳቸው ለታዊ ዘገባዎቻችን ይሆናሉ። የዛሬው ለተረኛ አስተናጋጃችሁ እኔው መብራቱ ለጊዮርጊስ ከባልደረባዬ ዘላለም ኃይሉ ጋር በጋራ በመሆን ነው። አብራችሁን በመሆን ዝግጅቶቻችንን በመሉ እንድትከታተሉ አሁንም በድጋሚ እንጋብዛለን።

ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የተሳካ የሳምባ ቀዶ ጥገና ከተደረገላቸው በኋላ በሆስፒታል ውስጥ የተረጋጋ ሌሊት በትላንትናው ዕለት ማሳለፋቸውና አሁንም ያረፉ መሆናቸው ተገለጸ። የቅዱስ መንበር የፕሬስ ጽፈት ቤት እንደገለጸው ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ያለምንም ችግር የተሳካ የሳምባ ቀዶ ጥገና ከተደረገላቸው በኋላ በመጀመሪያው ምሽት በሮም ጂሜሊ ሆስፒታል የተረጋጋ ቆይታ አድርገዋል። ተጨማሪ መረጃዎችን በቀኑ መጨረሻ ላይ እንደሚሰጥም ጽፈት ቤቱ አክሎ ገልጿል። ርዕሰ ሊቃነ ጳጳሳቱ ምሽቱ በሰላም አሳልፈዋል። በተጨማሪ መረጃ ዛሬ ከሰዓት በኋላ ላይ ይቀርባል ሲል የቅድስት መንበር የፕሬስ ጽፈት ቤት ረቡዕ ዕለት ጥቅምት 4 2019 ዓ.ም ተመረጠ። ርዕሰ ሊቃነ ጳጳሳት ሊዮ ያለምንም ችግር የተሳካ የሳምባ ቀዶ ጥገና ከተደረገላቸው በኋላ ያወጣው መግለጫ አስረዳል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በጂሜሊ ሆስፒታል ቀዶ ጥገና ከተደረገላቸው ዶክተሮች የቀኝ ሳምባቸውን የታችኛውን ክፍል አስወግደዋል። ማክሰኞ ምሽት ጥቅምት 3 2019 ዓ.ም ተመረጠ። በሆስፒታሉ የሆስፒታል የደረት ቀዶ ጥገና ላፊ ዶክተር ሉዊጂ ካርቦኔና ከህክምና ቡድን ጋር በመተባበር ከሚሰሩት ጋር የሆስፒታሉ የደረት ቀዶ ጥገና ላፊ ፕሮፌሰር ስቴፋኖ ማርጋሪቶራ በጋራ ባወጡት መግለጫ የቀዶ ጥገና ሐኪሞች የርዕሰ ሊቃነ ጳጳሳቱን የቀኝ ሳምባ የታችኛውን ክፍል አስወግደዋል። ስር ነቀል መቆረጥን ለማረጋጋት የቀኝ ሳምባ የታችኛው ክፍል በቪዲዮ በተደገፈ ቴክኒክ ተወግዷል ብለዋል። በቀዶ ጥገናው ወቅት የተመረመረው ህብረ ህዋስ ከምርመራው ቀደም ብሎ ከተደረጉ ምርመራዎች የተጠረጠረውን ህብረ ህዋስ መኖሩን ምርመራው በድጋሚ አረጋግጧል። በቀዶ ጥገና ወቅት የተደረገው የሂስቶሎጂ ምርመራ የሳምባ ሄድኖካሪሲኖማ ምርመራን አረጋግጧል። ይህም ከቀዶ ጥገናው በፊት ከተደረገው ምርመራ ሊገኝ ይችላል ተብሎ የተጠረጠረ ነው ሲሉ ዶክተሮች ተናግረዋል። ርዕሰ ሊቃነ ጳጳሱ በቀዶ ጥገና ወቅት ለሶስት ሰዓታት ያህል በቀዶ ጥገና ክፍል ውስጥ ቆይተው የነበረ ሲሆን ቀዶ ጥገናው ራሱ ለዘጠና ደቂቃዎች ያህል ቆይቷል። ዶክተሮቹ ስኬታማ እንደነበረና ምንም አይነት ችግሮች እንዳልነበሩ ተናግረዋል። እንደ መግለጫው ከሆነ ርዕሰ ሊቃነ ጳጳሳት ሊዮ ከቀዶ ጥገና በኋላ በተለምዶ ከእንቅልፋቸው ነቅተው ለአጭር ጊዜ ከተመለከቱ በኋላ በሆስፒታሉ 10ኛ ፎቅ ላይ ወደሚገኘው ክፍል እንዲመለሱ ተደርገዋል። ከቀዶ ጥገና በኋላ ርዕሰ ሊቃነ ጳጳሳት ሊዮ ራት ከተመገቡ በኋላ ምሽቱን ከጸሐፊዎቻቸውና ከሌሎች የቫቲካን ሰራተኞች ጋር አሳልፈዋል ሲል የቅድስት መንበር የፕሬስ ጽፈት ቤት ዳይሬክተር የሆኑት አቶ ማቴዎ ብሩኒ ተናግረዋል። በሚቀጥሉት ቀናት ከቀዶ ጥገና በኋላ የሚደረጉ ምርመራዎች በቀዶ ጥገና በተወገደው ህብረ ህዋስ ላይ ይካሄዳሉ። የቀድመ ቀዶ ጥገና ምርመራዎች ዶክተሮቹ የትና እንዴት ቀዶ ጥገና ማድረግ እንዳለባቸው አስቀድሞ አሳይተዋል። ቀደም ሲል ስለተገለጸው የአንድ ሳምንት የሆስፒታል ቆይታ ላይ ምን አይነት ለውጥ እንዳለ አልተገለጸም ተብሏል። አድማጮቻችን፣ ይህ በመከታተል ላይ የምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የረቡዕ የጥቅምት 4 2019 ዓ.ም ዕለታዊ ስርጭታችንን ነው። ርዕሰ ሊቃነ ጳጳሳት ሊዮ ችግር ቢኖርበትም እንኳን ቤተሰብ ሁልጊዜ በፍቅር ሊያድግ ይችላል ማለታቸው ተገለጸ። በላቲን ቋንቋ አሞሪስ ላይቲሲያ በአማርኛው የፍቅር ሐሴት ፍቅር በቤተሰብ ውስጥ በሚል ርዕስ ርዕሰ ሊቃነ ጳጳሳት ፍራንቸስኮስ ለካህናትና ለዲያቆናት፣ ለመነኮሳት፣ ለክርስቲያን ባለትዳሮችና ለምዕመናን በሙሉ ያስተላለፉት የድኅረ ሲኖዶስ ሐዋርያዊ ምክር 10ኛ ዓመት የምሥረታ በዓልን ምክንያት በማድረግ በቫቲካን በተካሄደው ስብሰባ ማጠቃለያ ላይ ርዕሰ ሊቃነ ጳጳሳት ሊዮ መሥዋዕተ ቅዳሴ እንደሚያሳርጉ እቅድ ተይዞ የነበረ ሲሆን በቅርቡ ቅዱስነታቸው በጤና እክል ምክንያት ሆስፒታል በመግባታቸው ምክንያት እርሳቸውን በመተካት ካርዲናል ሉዊስ አንቶኒዮ ታግሌ መሥዋዕተ ቅዳሴውን በጥቅምት 4 2019 ዓ.ም በቫቲካን በሚገኘው በቅዱስ ጴጥሮስ አደባባይ መሥዋዕተ ቅዳሴውን ማሳረጋቸው የተገለጸ ሲሆን ካርዲናል ታግሌ በወቅቱ በቅዱስነታቸው የተዘጋጀውን ስብከት አንብበዋል። በስብከታቸውም ርዕሰ ሊቃነ ጳጳሳት ሊዮ ቤተ ክርስቲያን በሰነዱ ውስጥ የተካተቱትን ሐዋርያዊ መመሪያዎች በቤተሰብ ሕይወት ውስጥ በተግባር እንድታውል ጥሪ አቅርበዋል። ክቡራንና ክቡራት የዝግጅቶቻችን ተከታታዮች፣ በወቅቱ ርዕሰ ሊቃነ ጳጳሳት ሊዮ የተዘጋጀውና በካርዲናል
ሉዊስ ታግሌ የተነበበውን ስብከት ሙሉ ይዘቱን እንደሚከተለው አሰናድተነዋል። ተከታተሉን።

ቤተሰቦች የሚለማመዱት የፍቅር ደስታ የቤተ ክርስቲያንም ደስታ ነው። በእነዚህ ቃላት ነበር የቀድሞ ርዕሰ ሊቃነ ጳጳሳት ፍራንቼስኮስ ከዓመታት በፊት በላቲን ቋንቋ አሞሪስ ላይቴሲያ በአማርኛው የፍቅር ሐሴት የተሰኘውን ሐዋርያዊ መልእክታቸውን የጀመሩት። ዛሬ በዚህ መሥዋዕተ ቅዳሴ ቅዱስ ቁርባንን ስናከብር በእነዚህ ሰነድ ላይ ያከናወነውን ሥራ ፍሬ ለጌታ እናቀርባለን። እንዲሁም የሰነዱ ሀብት በልባችን በመያዝ በውስጡ የተካተቱትን የእረኝነት መመሪያዎችን በተግባር ለማዋል እንሻለን። በዚህ ረገድ የዛሬው የቅዳሴ ሥርዓት እንድናሰላስልባቸው በርካታ ነጥቦችን ያቀርብልናል። በመጀመሪያው ንባብ የቅዱስ ጳውሎስን የፍቅር መዝሙር ሰምተናል። አንደኛ ቆሮንጦስ ምዕራፍ 12 ከቁጥር 31 እስከ አንደኛ ቆሮንጦስ ምዕራፍ 13 ቁጥር 13 መመልከት ይቻላል። በሐዋርያዊ መልእክቱ ምዕራፍ 4 ላይ ይህ ጽሑፍ ለክርስቲያናዊ ጋብቻ በጎ ምግባራት ጥልቅ ማሰላሰል መሠረት ይሆናል። ይህም ጋብቻ ስሜታዊ፣ መንፈሳዊና ራስን መሥዋዕት ማድረግን ያካትታል ይለናል በቁጥር 120 ላይ እንደተገለጸው። እንዲሁም የእግዚአብሔር ፍቅር መገለጫ በቁጥር 121 ላይ እንደተገለጸው የሆነ አንድነት ነው። እነዚህን እሴቶች በተግባር በማዋል እና በጸጋ እርዳታ ባለትዳሮች ከቅድስት ሥላሴ አምሳል ጋር በሚስማማ መልኩ በየቀኑ አብረው ያድጋሉ። ሁለቱም ባለትዳሮች በራሳቸው ልዩ መንገድ ብስለት ላይ ይደርሳሉ። በተመሳሳይ ጊዜም ሕይወትን በሙሉ አብሮ ለመጋራትና ለመቅረጽ በሚደረግ ጽኑ ቁርጠኝነት በቁጥር 123 ላይ እንደተገለጸው እርስ በርስ የመመሳሰል እድገት ያሳያሉ። ስለዚህ እውነተኛው የፍቅር ደስታ የአንድነት ቀስ በቀስ ጥልቅ መሆን ነው። በዚህም የእያንዳንዱ ሰው ልዩ ማንነት ራስን በመስጠትና የሌላውን ሰው መኖር አማካኝነት ያብባል። ከዚህ በላይ ሐዋርያው ንግግሩን ያቀረበው በጸጋዎችና በመንፈሳዊ ስጦታዎች የበለጸገች አንደኛ ቆሮንጦስ ምዕራፍ 12 ከቁጥር 4 እስከ 11 ላይ እንደተገለጸው ነገር ግን በፍቅር ማደግ ስለሚያስፈልጋት ማኅበረሰብ ነበር። ምንም እንኳን ብዙ ተስጦዎችን ቢቀበልም ፍቅር የሌሎች ሰዎች እንደሚጮህ ነሐስ ወይም እንደሚንሿሿ ጸናጽል አንደኛ ቆሮንጦስ ምዕራፍ 13 ቁጥር 1 ላይ እንደተገለጸው እንደሆኑ ለቆሮንጦስ ሰዎች አስታውሷቸዋል። ማለትም ፍቅር የሌለው ድምፅ ልብን መንካት በፍጹም አይችልም። ከሌሎች የተነጠለ የራቀ ቀዝቃዛና ለመግባባት አስቸጋሪ ነው። እኛ የተፈጠርነው በዚህ መንገድ እንድንኖር አይደለም። በዛሬው ዕለት ከመዝሙረ ዳዊት ተወስዶ የተነበበው የመዝሙር ምላሽ ይህንን ያስታውሰናል። እርሱም ዘላለማዊ ፍቅር ያለውና ታማኝነቱ ለልጅ ልጅ የሚዘልቅ መዝሙር ምዕራፍ 100 ቁጥር 5 ላይ እንደተገለጸው አምላክ ሕዝብና መንጋ መሆናችንን በመግለጽ ነው። እርሱ ምንም ሳይሰስት የሚወድ እኛን መፈለጉን በእኛ ላይ መተማመኑንና ከእኛ ጋር ያለውን ወዳጅነት ማደስን ፈጽሞ የማያቋርጥ ጌታ ነው። ይህ በላቲን ቋንቋ አሞሪስ ላይቴሲያ በአማርኛው የፍቅር ሐሴት የተሰኘው ጳጳሳዊ መልእክት የቤተሰቦቻችን መሠረት እንድናደርገው የሚጋብዘን ፍቅር ነው። ይህ በተለይ ለጋብቻ ለሚዘጋጁ ወጣቶች እንድናስተምረው የምንበረታታው እውነተኛ ፍቅር ነው። ይህም ስለ በጎ ምግባራት አስፈላጊነት ማስተማርን ያካትታል። ከእነዚህም መካከል ለድንግልና ልዩ ቦታ ይሰጣል። ምክንያቱም ድንግልና በሰዎች መካከል ለመኖር እውነተኛ የፍቅር እድገት እጅግ ጠቃሚ ነው በቁጥር 206 ላይ እንደተገለጸው። ለዚህ ዓላማ በቁምስናዎችና በሐዋርያዊ አገልግሎት በሚሰጥባቸው አካባቢዎች በጥንቃቄ የተዘጋጁ የጋብቻ ዝግጅት መርሃ ግብሮች የሚያስመሰግኑ ናቸው። ሆኖም እነዚህ ትምህርቶች ብቻቸውን በቂ አይደሉም። ምክንያቱም እነዚህን አስተምሮች የሰው ልጅ ከልጅነቱ ጀምሮ በሚያደርገው የእድገት ሂደት አብሮ የሚሄድ የፍቅር ትምህርት መቅደምና መደገፍ አለበት። በዚህ ረገድ የቀድሞ ርዕሰ ሊቃነ ጳጳሳት ፍራንቼስኮስ እንዲህ ብለው ነበር፣ አንድን ሰው ፍቅርን መማር በራሱ የሚከሰት አይደለም። እንዲሁም ጋብቻ ከመፈጸሙ በፊት በሚደረግ አጭር ሥልጠና ብቻ ሊማር የሚችለው ነገር አይደለም በቁጥር 208 ላይ እንደተገለጸው ብለው መግለጻቸው ይታወሳል። እርሳቸውም ሲያብራሩ ለእያንዳንዱ ጥንድ የጋብቻ ዝግጅት የሚጀምረው ከተወለዱበት ጊዜ ጀምረው ነው። እንዲሁም አንድ ወጣት በቤተሰብ ውስጥ የሚያሳልፈው እያንዳንዱ ተመክሮ ይህንን ሰው
ለሙሉና ለዘላቂ ቁርጠኝነት ብቁ እንዲሆን ሊያግዘው ይገባል በማለት በቁጥር 208 ላይ ገልጸዋል። በዚህ መንገድ ትግሎች ስህተቶችና ውድቀቶች ቢኖሩም እንዲሁም ያልተጠበቁ የዕለት ተዕለት የሕይወት ድንቆችን የያዘው የቤተሰብ ሕይወት የሰው ልጅ የፍቅር ስሜት መመሪያ የመጀመሪያው ትምህርት ቤትና በፍቅር ደስታ ውስጥ የሚደረግ የመጀመሪያው ውድና የማይተካ የተግባር ልምምድ ይሆናል። በዚህም ምክንያት ያለ አስፈላጊ ጩኸትና ትልቅ ወሬ ነገር ግን አንዳንድ ጊዜ ጀግንነት በተሞላበት ታማኝነት የየዕለት ሪያዎቻችንን ተልኮዎቻችንን ለሚወጡ በርካታ ቤተሰቦች ጥረት እውቅና ልንሰጥና ልንደግፋቸው ይገባል። እነርሱ በወንጌል ውስጥ የሰማነውን የኢየሱስ ቃል እናንተ እኔን አልመረጣችሁኝም እኔ ግን መረጥኳችሁ እንድትሄዱና ፍሬ እንድታፈሩ ፍሬያችሁም እንዲኖር ሾምኳችሁ የዮሐንስ ወንጌል ምዕራፍ 15 ቁጥር 16 ላይ እንደተገለጸው በተግባር የሚያሳዩ ለጋስና አሳማኝ ምስክሮች ናቸው። በወላጆች፣ በልጆች፣ በአያቶች፣ በወጣቶችና በአረጋውያን ምስክርነት አማካኝነት የወንጌል የእውነት መልእክትና የሕይወት ሙላት ወደ ዓለም ይደርሳል። ወንጌላዊ ዮሐንስ ኢየሱስ በምድራዊ ሕይወቱ ማብቂያ ላይ የተናገረውን ቃልና ግልጽ ትምህርት አስተላልፎልናል። እኔ እንደወደድኳችሁ እናንተም እርስ በርሳችሁ ትዋደዱ ዘንድ ይቺ ትእዛዜ ናት። የዮሐንስ ወንጌል ምዕራፍ 15 ቁጥር 12 ላይ እንደተገለጸው ሁላችንንም በሚጠቅም የጋራ እንክብካቤ መንፈስ ውስጥ የቤተሰቦች ቤተሰብ አሞሪስ ላይቲሲያ በቁጥር 87 ላይ እንደተገለጸው የሆነች ቤተ ክርስቲያን ሆና ለማደግ ይህንን ትእዛዝ በተግባር እናውል። በዚህም ወጣት ጥንዶች የጋብቻ ሕይወታቸውን ሲጀምሩ ይበረታታሉ። ወላጆች ልጆችን በማሳደግና የቤተሰብ ሕይወትን በመምራት ረገድ የሚያጋጥሟቸውን ከባድ ፈተናዎች ሲጋፈጡ ድጋፍ ያገኛሉ። እንዲሁም አረጋውያን አካላዊ ጥንካሬያቸው እየቀነሰ ቢሄድም የጥበብና የመልካም ምግባር ምስክሮች በመሆን ያላቸውን ሚና እውቅናና ክብር ያገኛል። ተጋላጭ የሆኑ ወይም አስቸጋሪ ሁኔታዎችንና የችግር ጊዜያትን የሚያሳልፉ ሰዎች በፍቅር ታጅበው እንዲሁም ከፍርድና ካድሎ ተጠብቀው ድጋፍና ማበረታቻ ያገኛሉ። ቤተሰብ ምንም ያህል ቢጎዳም በፍቅር በመጀመር ሁልጊዜ ማደግ ይችላል የሚለውን ማስታወስ ይኖርብናል። ለሕይወት ክፍት የመሆንና ለሕይወት አክብሮት የማሳየት እሴቶች ከጽንስ ጀምሮ እስከ ተፈጥሯዊ ሞት ድረስ በዚህ ፍቅር ውስጥ ስር የሰደዱ ናቸው። ይህ ፍቅር ለሕልውናችንና እንደ ሰው አብረን ለምንኖረው ኑሮ መሠረታዊ ነው። ቤተሰብ የእነዚህን እሴቶች ዋነኛ ጠባቂና ለሰው ልጅ ደህንነት እንደ ብርሃን መሪ ነው። በዚህ ረገድ የቀድሞ ርዕሰ ሊቃነ ጳጳሳት ፍራንቼስኮስ እንዲህ ሲሉ አጽንኦት ሰጥተው ተናግረው ነበር። ጊዜያዊ የሆነ ወይም ሕይወትን ለማስተላለፍ ዝግ የሆነ ማንኛውም አይነት ጥምረት የኅብረተሰቡን የወደፊት ዕጣ ፈንታ ማረጋገጥ አይችልም ይለናል አሞሪስ ላይቲሲያ በቁጥር 52 ላይ እንደተገለጸው። ለልጆች ስጦታ ክፍት የሆኑና ለልጆቻቸው ትምህርትና እድገት ትኩረት የሚሰጡ ጠንካራ ቤተሰቦች ከሌሉ ዓለም የወደፊት ተስፋ አይኖራትም። በሰማናቸው የቅዱስ ቃሉ ንባቦች ውስጥ ከኢየሱስ የተሰጠ ሌላ አስፈላጊ ጥሪ ላስታውሳችሁ እወዳለሁ። እርሱም አብን በእኔ ስም እንድንጠይቅ የሚያደርገው ጥሪ ነው። የዮሐንስ ወንጌል ምዕራፍ 15 ቁጥር 16 ላይ እንደተጠቀሰው እነዚህ ቃላት ቤተሰብ ለጸሎት ልዩ ቦታ መሆኑን ያስታውሱናል። በሚያሳዝን ሁኔታ ዛሬ በዓለም ላይ በብዙ ቦታዎች በቤት ውስጥ አብሮ የመጸለይ ልማድ ከምግብ በፊት በቀኑ መጀመሪያና መጨረሻ ወይም በልዩ አጋጣሚዎች እየጠፋ መጥቷል። በላቲን ቋንቋ አሞሪስ ላይቲሲያ በአማርኛው የፍቅር ሐሴት የተሰኘው ጳጳሳዊ መልእክት ለቤተሰብ መንፈሳዊ ሕይወት ለጸሎትና በእሁድ የቅዱስ ቁርባን ሥርዓት ላይ ለመሳተፍ አስፈላጊነት ትኩረት ሊሰጠው ይገባል በቁጥር 223 ላይ እንደተገለጸው ሲል ያስታውሰናል። በተመሳሳይ መልኩ ቤተሰቦች በመንፈሳዊ ሕይወታቸው ውስጥ እድገትን ለማምጣትና በተጨባጭ የሕይወት ፍላጎቶች ውስጥ አብሮነትን ለማጠናከር በየጊዜው እንዲሰበሰቡ ይመክራል። የጋራ ጸሎትና ቅዱሳት ምስጢራትን በቤተሰብ ሕይወት ውስጥ ወሳኝ ሚና ይጫወታሉ። ምክንያቱም ልብን ለእግዚአብሔር ሥራ
ክፍት በማድረግ ቤተሰቦች በራሳቸው ሊደርሱባቸው በማይችሉ ደረጃዎች አብረው እንዲደርሱ ያስችላቸዋልና። በርግጥም እነዚህ ነገሮች ጠንካራ ምግብና ፈውስ ሰጪ መድኃኒት ናቸው። ስለዚህ ሁሉም ሰው እነዚህ ልምዶች እንደገና እንዲያገኝና እንዲበረታታ አጥብቄ አሳስባለሁ። የተወደዳችሁ ወንድሞችና እህቶች፣ በዚህ የቅዱስ ቁርባን ሥርዓት ላይ እየተሳተፉ ለሚገኙ የባግዳድ የካልዲያን ፓትርያርክ ብፁዕ ወቅዱስ ጳውሎስ ሦስተኛ ኖና የሰጡትን የቤተ ክርስቲያን ኅብረት ምልክት በይፋ ለመግለጽ በእርሳቸው በቅዱስ አባታችን ርዕሰ ሊቃነ ጳጳሳት ልዩ 14ኛ ልዩ ውክልና ይህንን ክብረ በዓል የመምራት ክብር አግኝቻለሁ። ከቅዱስ ጴጥሮስ ተተኪ ጋር የሚደረግ የፓትርያርክ ኅብረት በፓትርያርካዊ ቤተ ክርስቲያንና በሮም መንበር መካከል እንዲሁም በወቅቱ በነበሩት አብያተ ክርስቲያናት መካከል የነበረውን በእምነትና በፍቅር የተመሠረተ አንድነት የሚያረጋግጥ ጥንታዊ ልማድ ያስታውሰናል። ስለዚህ ይህ ዝም ብሎ የሚደረግ ሥርዓት ብቻ ሳይሆን በክርስቶስ ለሚገኘው የቤተ ክርስቲያን አንድነት ምንጭና ማዕከል ከሆነው ከቅዱስ ቁርባን ኅብረት የሚመነጭ ሕያው እውነታ ነው። ክቡር ፓትርያርክ ሆይ፣ የእርሶ መገኘት እንደ ቤተ ክርስቲያን ያለንን ማንነት በተሻለ ሁኔታ እንድንረዳ ያግዘናል። ይህ ማንነት በተለያዩ የአምልኮ ሥራዎችና ወጎች የሚመሩ አብያተ ክርስቲያናት በጌታ በክርስቶስ የሚያደርጉት ኅብረት ሲሆን ከቅዱስ ጴጥሮስ ተተኪ ጋር በሚታይ ሁኔታ የሚገለጽ አንድነት ነው። ለረዥም ጊዜ ፈተናዎች ቢያጋጥሟቸውም በእምነታቸው ጸንተው የቆዩትንና በብዙ ችግሮች መካከል ለኢየሱስ ያላቸውን እምነት በመመስከር ረገድ ብዙውን ጊዜ ጀግንነት ያሳዩትን በእርሶ መንፈሳዊ እንክብካቤ ስር ያሉ ምዕመናንን በተመለከተ መላው የካቶሊክ ቤተ ክርስቲያን ፍቅሯንና ጸሎታን እንደምትለግስ ላረጋግጥሎት እወዳለሁ። ውድ ወንድሞቼና እህቶቼ፣ የቀድሞው ርዕሰ ሊቃነ ጳጳሳት ፍራንቼስኮስ አሞሪስ ላይቲሲያ በአማርኛው የፍቅር ሐሴት በተሰኘው ጽሑፋቸው በቁጥር 325 ላይ ማጠቃለያ ላይ ያቀረቡትን ጸሎት እንደገና በመጸለይ ሁሉንም ቤተሰቦችና መላውን ቤተ ክርስቲያን ለናዝሬቱ ቅዱስ ቤተሰብ በአደራ እንስት። ጸሎት ወደ ቅድስት ቤተሰብ። ኢየሱስ ማርያም ዮሴፍ፣ በእናንተ የእውነተኛ ፍቅርን ውበት እናሰላስላለን። ወደ እናንተ በእምነት ልብ እንመለሳለን። የናዝሬት ቅዱስ ቤተሰብ ሆይ፣ የእኛ ቤተሰቦች የአንድነትና የጸሎት ቦታዎች፣ እውነተኛ የወንጌል ትምህርት ቤቶችና የቤተሰብ አብያተ ክርስቲያናት እንዲሆኑ አድርጉልን። የናዝሬቱ ቅዱስ ቤተሰብ ሆይ፣ ብዙ ቤቶች ዳግመኛ ብጥብጥን፣ ጥላቻንና መለያየትን እንዳያዩ አድርጉልን። የተጎዱ ወይም ቅያሜ የደረሰባቸውን ሁሉ መጽናናትንና ፈውስን ያግኙ። የናዝሬቱ ቅዱስ ቤተሰብ ሆይ፣ የቤተሰብን ቅድስና ክቡርነት እንዲሁም በእግዚአብሔር ዕቅድ ውስጥ ያለውን ውበት እንደገና እንድናጤን አድርጉን። ኢየሱስ ማርያም ዮሴፍ ጸሎታችንን ስሙ፣ አሜን።

0: ክቡራንና ክቡራት አድማጮቻችን ይህ ቀደም ሲል ያስደመጥናችሁ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ መስዋዕተ ቅዳሴ እንዲያደርጉ ተጠብቀው ነበር። ነገር ግን በገጠማቸው ህመም ምክንያት ወደ ሆስፒታል በመሄዳቸው ምክንያት የሳቸውን ስብከት ብፁዕ ካርዲናል ታግሌ በንባብ መልክ አቅርበዋል። ይህንን ነበር ያስደመጥናችሁ። አብራችሁን በመሆን ስላዳመጣችሁን እጅግ ከፍ አድርገን እናመሰግናለን። አድማጮቻችን ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የረቡዕ የጥቅምት 4 2019 ዓ.ም ዕለታዊ ስርጭታችንን ነው። የተለያዩ ካቶሊካውያን ለርዕሰ ሊቃነ ጳጳሳት ሊዮ 14ኛ የጤና ሁኔታ የመቁጠሪያ ጸሎቶችን ማድረጋቸው ተነገረ። ለዚህ ዜና ዝርዝር ባልደረባችን ዘላለም ኃይሉ።
1: ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ማክሰኞ ጥቅምት 3 ቀን 2019 ዓመተ ምህረት ሮም ውስጥ ወደሚገኘው ጄሚሊ ሆስፒታል ውስጥ ለሕክምና መግባታቸውን ተከትሎ የብፁዕነታቸውን የጤንነት ሁኔታ በማስመልከት በጄሚሊ ሆስፒታል የተካሄደውን የመቁጠሪያ ጸሎት የሮም ሀገረ ስብከት ረዳት ጳጳስ የሆኑት ብፁዕ ካርዲናል ባልደሳሬ ሬይና መምራታቸው የተነገረ ሲሆን ከዚህም ባሻገር ርዕሰ ሊቃነ ጳጳሳቱ አባል የሆኑበት የአውጎስጢኖሳውያን ማኅበር አባላት በሮም አቅራቢያ በሚገኝ የማርያም ቤተ መቅደስ ውስጥ ለጸሎት መሰብሰባቸው ተገልጿል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሆስፒታል የገቡት በሳምባቸው ውስጥ የታየውን አነስተኛ እብጠት በቀዶ ጥገና ለማስወገድ መሆኑን የቅድስት መንበር መግለጫ ክፍል ያስታወቀ ሲሆን ይህንን ተከትሎ በዓለም ዙሪያ በምትገኘው ቤተ ክርስቲያን ማክሰኞ ጥቅምት 3 ቀን 2019 ዓመተ ምህረት ለርዕሰ ሊቃነ ጳጳሳቱ ጤንነት ጸሎት መደረጉ ተገልጿል። በሮም ሀገር ስብከት የርዕሰ ሊቃነ ጳጳሳቱ ተወካይ የሆኑት ብፁዕ ካርዲናል ባልደሳሬ ሬና ማክሰኞ ዕለት በጄሚሊ ሆስፒታል ቅዱስ ዮሐንስ ጳውሎስ ዳግማዊ ቤተ ጸሎት የተደረገውን የመቁጠሪያ ጸሎት የመሩ ሲሆን በዚህ የጸሎት መርሃ ግብር ላይ በሀገር ስብከቱ ውስጥ የሚገኙ ገዳማውያትና ምእመን ተገኝተው ርዕሰ ሊቃነ ጳጳሳት ሊዮን ለእመቤታችን ቅድስት ድንግል ማርያም እናታዊ አማላጅነት በአደራ ሰጥተዋል። በጄሚሊ ሆስፒታል የተደረገው የመቁጠሪያ ጸሎት በቫቲካን ሚዲያዎችና ድኅረ ገጽ በቀጥታ የተላለፈ ሲሆን ርዕሰ ሊቃነ ጳጳሳቱ አባል የሆኑበት የአውጎስጢኖሳውያን ማኅበር ወንድሞች በበኩላቸው ሁሉም ምእመናን ለብፁዕነታቸው ጤንነትና እሳቸውን ለሚንከባከቡት ሐኪሞች እንዲጸልዩ ጥሪ አቅርበዋል። ከዚህም በተጨማሪ ሰኞ ምሽት በሮም አቅራቢያ በምትገኘው ጂናዛኖ ከተማ ያለው በአውጎስጢኖሳውያን መነኮሳት የሚተዳደረው የእመቤታችን መልካም ምክር ቤተ መቅደስ ለቀዶ ጥገና ሕክምናውና ለርዕሰ ሊቃነ ጳጳሳቱ ማገገም ማኅበረሰቡን በጸሎት ማሰባሰቡ የተነገረ ሲሆን ይህ ቤተ መቅደስ በርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሕይወት ውስጥ ልዩ ቦታ እንዳለውና ከተመረጡ በኋላ ሁለት ጊዜ እንደጎበኙት ተገልጿል። የአፍሪካና የማደጋስካር ብፁዓን ጳጳሳት ጉባኤዎች ሲምፖዚየም ፕሬዝዳንት የሆኑት የኪንሻሳው ሊቀ ጳጳስ ብፁዕ ካርዲናል ፍሪዶሊን ኢምቦንጎም በበኩላቸው በመላው አፍሪካ የሚገኙ ብፁዓን ጳጳሳት፣ ካህናት፣ ገዳማውያትና ገዳማውያን እንዲሁም ምእመናን በጸሎት አንድ እንዲሆኑ የጋበዙ ሲሆን የቅዱስ ቁርባን ስግደቶችና የግል ጸሎቶች አህጉሪቱ ከቅዱስ አባቷ ጋር ያላትን ቅርበት እንደሚያስታውሱ ያላቸውን ተስፋ ገልጸዋል። ለቫቲካን ሬዲዮ ዘላለም ኃይሉ አዲስ አበባ።
0: አድማጮቻችን የዛሬው የረቡዕ የጥቅምት 4 2019 ዓ.ም ዕለታዊ ስርጭታችን እዚህ ላበቃ። ጥያቄ ወይም ሂስ ካላችሁ በኢሜይል አድራሻችን amharico@spc.va በተሰኘው የኢሜይል አድራሻችን ብትጽፉልን የሚደርሰን ሲሆን በተጨማሪም በፌስቡክ አድራሻችን ቫቲካን ኒውስ አማሃሪክ በተሰኘው ገጻችን ላይ ብትጽፉ መልእክቶቻችሁ ይደርሱናል። በሚቀጥለው ስርጭታችን እስከምንገናኝ ሰላም ቆዩን። ኢየሱስ ክርስቶስ ይባረክ። ላውዴቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በFacebook Vatican News አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የሐሙስ የጥቅምት 5 2019 ዓ.ም ዕለታዊ ስርጭታችንን ነው። የዛሬውን የሐሙስ የጥቅምት 5 2019 ዓ.ም ዕለታዊ ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ እንደተለመደው ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን።

ርዕሰ ሊቃነ ጳጳሳት ሊዮ በጂሜሊ ሆስፒታል ጥሩ ምሽት ማሳለፋቸው መገለጹን የሚያመለክት ዜና በቅድሚያ ወደ እናንተ አድማጮቻችን እናደርሳለን። ርዕሰ ሊቃነ ጳጳሳት ሊዮ ቤተሰቦች በቤተ ክርስቲያኗ ሕይወት ውስጥ በንቃት እንዲሳተፉ ይፈቀድላቸው ማለታቸው መገለጹን የሚያመለክት ዜና በክፍሉ ለስርጭታችን ወደ እናንተ አድማጮቻችን እናደርሳለን። ቤተ ክርስቲያን በላቲን ቋንቋ አሞሪስ ላቲሲያ በአማርኛው የፍቅር አሰት ስብሰባ ሲጠናቀቅ ለቤተሰቦች ያላትን ቁርጠኝነት ታድሳለች መባሉ መገለጹን የሚያመለክት ዜና በክፍሉ ለስርጭታችን ወደ እናንተ አድማጮቻችን እናደርሳለን። በመጨረሻም ዘወትር አሙስ በዚህ ሰዓት እምነታችን ይህ ነው በሚላርስት የምናቀርብላችሁን ሳምንታዊ ዝግጅት ወደ እናንተ አድማጮቻችን እናደርሳለን። እንግዲህ አድማጮቻችን እነዚህ ቀደም ሲል ያስተዋወቅናችሁ በዛሬው ለስርጭታችን በቀደም ተከታተል

ጥቅምት 5/2019 ዓ ም ማውጣቱ የተገለጸ ሲሆን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ምሽቱን በመልካም ሁኔታ ማሳለፋቸውን ገልጿል። ርዕሰ ሊቃነ ጳጳሳቱ በሆስፒታል ውስጥ ጥሩ ሌሊት አሳልፈዋል። ጠዋት ተነስተው ቁርስ በልተዋል። ይህ በቴሌግራም ገጹ በኩል የቅድስት መንበር የፕሬስ ጽፈት ቤት ያወጣው መረጃ ሲሆን የሳምባ አዴኖካርሲኖማ ሙሉ በሙሉ እንዲወገድ በተደረገ ቀዶ ጥገና በጂሜሊ ሆስፒታል የገቡት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የጤና ሁኔታቸው ላይ ያተኮረ መግለጫ ወጥቷል። ትላንት ከሰዓት በኋላ ጥቅምት 4/2019 የወጣው መግለጫ ርዕሰ ሊቃነ ጳጳሳት ሊዮ በዚያ ጠዋት ለድረ ቀዶ ጥገናው የታቀደውን የደም ምርመራና የደረት ኤክስሬ እንዳደረጉና ውጤቶቹ በመደበኛ የድረ ቀዶ ጥገና በጥሩ ሁኔታ ላይ እንደሆኑ እንዳረጋገጡ መግለጫው አክሎ ገልጿል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በሮም ከተማ በሚገኘው በጂሜሊ ሆስፒታል በሳምባቸው ላይ የቀዶ ጥገና ሕክምና እየተደረገላቸው በመልካም ሁኔታ እያገገሙ መሆኑን ከወጣ መግለጫ ለመረዳት ተችሏል። አድማጮቻችን፣ ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የሐሙስ የጥቅምት 5/2019 ዓ.ም ዕለታዊ ስርጭታችንን ነው። ርዕሰ ሊቃነ ጳጳሳት ሊዮ ቤተሰቦች በቤተ ክርስቲያኗ ሕይወት ውስጥ በንቃት እንዲሳተፉ ይፈቀድላቸው ማለታቸው ተገለጸ። በላቲን ቋንቋ አሞሪስ ላይቴሲያ፣ በአማርኛው የፍቅር ሐሴት ፍቅር በቤተሰብ ውስጥ በሚል ርዕስ ርዕሰ ሊቃነ ጳጳሳት ፍራንቼስኮስ ለካህናትና ለዲያቆናት፣ ለመነኩሳት፣ ለክርስቲያን ባለትዳሮችና ለምዕመናን በሙሉ ያስተላለፉት የድኅረ ሲኖዶስ ሐዋርያዊ ምክር 10ኛ ዓመት የምሥረታ በዓልን ምክንያት በማድረግ በቫቲካን በተካሄደው ስብሰባ መደምደሚያ ላይ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የሥራቸውን ፍሬ እንደሚገመግሙና ቤተሰቦች ሁልጊዜ በአካባቢያቸው አብያተ ክርስቲያናት ሕይወቱና ተልእኮ ውስጥ በንቃት እንዲሳተፉ ያላቸውን ተስፋ አጽንኦት ሰጥተው ተናግረዋል። እንደምታውቁት በእነዚህ ቀናት ውስጥ በእናንተ መካከል መሆን አልቻልኩም። ለጸሎታችሁና አብራችሁ ለፈጸማችሁ ሥራ ሞቅ ያለ ምስጋናዬን አቀርባለሁ። የልምድ ልውውጣችሁና በትኩረት ማዳመጥ በእርግጥ ለመላ ቤተ ክርስቲያን ስጦታ ነው በማለት ነበር ርዕሰ ሊቃነ ጳጳሳት ሊዮ 14ኛ መልእክታቸውን የጀመሩት። ርዕሰ ሊቃነ ጳጳሳቱ በመልእክታቸው ስለ ደስታቸው፣ ስለ ትግላቸውና ስለ ተስፋቸው ለተናገሩ ቤተሰቦች እንዲሁም ለምስራቅ ካቶሊክ አብያተ ክርስቲያናት መሪዎችና ለጉባኤው ላበረከቱት ጊዜ ምስጋናቸውን ገልጸዋል። የሥራችሁንና የውይይታችሁን ፍሬ አነባለሁ፣ እናም አስተያየቶችን በወቅቱ አቀርባለሁ ሲሉ ርዕሰ ሊቃነ ጳጳሳት ሊዮ ለተሳታፊዎቹ አረጋግጠዋል። እስከዚያው ድረስ በኤጲስቆጶሳት ጉባኤዎቻችሁና በአገረ ስብከቶቻችሁ የኖራችሁትንና የተቀበላችሁትን ነገር ማካፈል እንድትጀምሩና ከአሞሪስ ላይቲሲያ የፍቅር ሐሴት ሀብት በመነሳት ከቤተሰቦች ጋር ወንጌልን ማወጅ እንድትጀምሩ አበረታታችኋለሁ ሲሉ ቅዱስነታቸው በመልእክታቸው ገልጸዋል። በተለይም ርዕሰ ሊቃነ ጳጳሳቱ ቤተሰቦች ሁልጊዜ በአካባቢያችሁ ባሉ አብያተ ክርስቲያናት ሕይወትና ተልእኮ ውስጥ ንቁ ተሳታፊዎች እንዲሆኑ እና ወደፊት ያሉትን መንገዶች እንዲለዩ እንደሚረዷቸው ያላቸውን ተስፋ ገልጸዋል። ርዕሰ ሊቃነ ጳጳሳቱ ወደ ቤታቸው ሲመለሱ የስብሰባውን ተሳታፊዎች በሙሉ በማኅበረሰባቸው ውስጥ ያለውን መንፈሳዊ ቅርበትና ማበረታቻ እንዲያረጋግጡ ጋብዟቸዋል። እያንዳንዳችሁን ለናዝሬቱ ቅዱስ ቤተሰብ ጥበቃ ባደራ በመስጠት እኔ ስለ እናንተ ስጸልይ እናንተ ደግሞ ስለ እኔ እንድትጸልዩልኝ እጠይቃለሁ ሲሉ ርዕሰ ሊቃነ ጳጳሳት ሊዮ ሐዋርያዊ ቡራኬዎቻቸውን ለሕዝቦቻቸው እንዲያካፍሉ ከጋበዙ በኋላ ቅዱስነታቸው መልእክታቸውን አጠናቀዋል። አድማጮቻችን፣ ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የሐሙስ የጥቅምት 5/2019 ዓ.ም ዕለታዊ ስርጭታችንን ነው። ቤተ ክርስቲያን አሞሪስ ላይቲሲያ ስብሰባ ሲጠናቀቅ ለቤተሰቦች ያላትን ቁርጠኝነት ታድሳለች። በላቲን ቋንቋ አሞሪስ ላይቲሲያ፣ በአማርኛው የፍቅር ሐሴት ፍቅር በቤተሰብ ውስጥ በሚል ርዕስ የቀድሞ ርዕሰ ሊቃነ ጳጳሳት ፍራንቼስኮስ ለካህናትና ለዲያቆናት፣ ለመነኩሳትና ለክርስቲያን ባለትዳሮችና ለምዕመናን በሙሉ ያስተላለፉት የድኅረ ሲኖዶስ ሐዋርያዊ ምክር 10ኛ ዓመት የምሥረታ በዓል ምክንያት በማድረግ በቫቲካን
የተካሄደ

ስብሰባ መጠናቀቁ ይታወሳል። ከአሞሪስ ለቲሲያ ወይም የፍቅር አሴት 10 ዓመታት በኋላ ወንጌልን ዛሬ ከቤተሰቦች ጋር ማወጅ በሚል ርዕስ በተደረገው የቤተ ክርስቲያን ስብሰባ መደምደሚያ ላይ ቫቲካን የፕሬስ ኮንፈረንስ አካሂዳለች። ይህም የሐዋርያዊው ምክር 10ኛ ዓመት ክብረ በዓልን ለማክበር በርዕሰ ሊቃነ ጳጳሳት ሊዮ የተጠራ ስብሰባ እንደሆነም ይታወሳል። በርዕሰ ሊቃነ ጳጳሳት ሊዮ 14ኛ የተጠራው በላቲን ቋንቋ አሞሪስ ላቲሲያ፣ በአማርኛው የፍቅር አሴት ፍቅር በቤተሰብ ውስጥ በሚል ርዕስ ርዕሰ ሊቃነ ጳጳሳት ፍራንቼስኮስ ለካህናትና ለዲያቆናት፣ ለመነኮሳትና ለክርስቲያን ባለትዳሮችና ለምዕመናን በሙሉ ያስተላለፉት የድኅረ ሲኖዶስ ሐዋርያዊ ምክር 10ኛ ዓመት ክብረ በዓልን ለማክበር በቫቲካን የተጠራው ስብሰባ ከአሞሪስ ላይቲሲያ ወይም የፍቅር አሴት 10 ዓመታት በኋላ ወንጌልን ዛሬ ከቤተሰቦች ጋር ማወጅ የተሰኘው የቤተ ክርስቲያን ስብሰባ ረቡዕ ጥቅምት 4 2019 ዓ.ም ተመረጠ በቫቲካን ተጠናቋል። ስብሰባው የጳጳሳት ጉባኤዎች ፕሬዝዳንቶችን፣ የምስራቅ አብያተ ክርስቲያናት መሪዎችን፣ ባለትዳሮችንና ባለሙያዎችን ዛሬ ቤተ ክርስቲያኗ በቤተሰቦችን እንዴት በተሻለ ሁኔታ ማስተናገድ እንደምትችል ለማሰላሰል ተሰብስበው ነበር። ቅዱስ አባታችን በጥቅምት 3 2019 ዓ.ም ተመረጠ ቀዶ ጥገና ሳያደርጉ በፊት ሰኞ ጥቅምት 2 2019 ዓ.ም ተመረጠ ጧት በተደረገው ስብሰባ ላይ ተሳትፈዋል። ረቡዕ ምሽት ጥቅምት 10 2019 ዓ.ም ተመረጠ ቫቲካን ርዕሰ ሊቃነ ጳጳሳት ሊዮ ለስብሰባው ተሳታፊዎች የጻፉትን ደብዳቤ ይፋ አድርጋለች። በዚህ ደብዳቤ ላይ የሥራቸውንና የውይይታቸውን ፍሬ እንደሚገመግቡና የራሳቸውን አስተያየቶች በወቅቱ እንደሚያቀርቡ ገልጸዋል። በደብዳቤው ላይ ርዕሰ ሊቃነ ጳጳሳት ሊዮ እንዲህ ሲሉ ጽፈዋል። ቤተሰቦች በአካባቢያችሁ ባሉ አብያተ ክርስቲያናት ሕይወትና ተልእኮ ውስጥ ሁልጊዜ ንቁ ተሳታፊዎች እንዲሆኑና ወደፊት ያሉትን መንገዶች እንዲለዩ እንደምትረዷቸው ተስፋ አደርጋለሁ ሲሉ ገልጸዋል። በምሽቱ የፕሬስ ኮንፈረንስ ላይ ንግግር ያደረጉት ካርዲናል ሉዊስ ጀራርዶ ካብራራ የኢኳዶር የጓያኪሊ ሊቀ ጳጳስ፣ ሊቀ ጳጳስ ቻርለስ ጁዴ ሹክሉና የማልታ ሊቀ ጳጳስ፣ ክቡር ፕሮፌሰር ስታንሱላስ ቹ ኢሎ በቺካጎ የዲፖሊ ዩኒቨርሲቲ ፕሮፌሰር፣ አባ ፊሊፕ ቦርዴይን የጳጳሳዊ ጆን ፖል ዳግማዊ የጋብቻና የቤተሰብ ሳይንስ ስነ መለኮታዊ ተቋም ዲንና የባለሙያዎች አስተባባሪና ከብራዚል የመጡ ባለትዳሮች ሶላንጅ ግሪጎሪ ሺላና አልሲን ሮቤርቶ ሺላ ይገኙበታል። ሊቀ ጳጳስ ሹኩሊና በቆይታቸው ስላገኙት ልምድ ያላቸውን ምስጋና ገልጸዋል። በማግስቱ ወደ ማልታ እንደሚመለሱ በመግለጽ ብዙዎቹን የወንድሞቻቸውን ጳጳሳት እንዲሁም በስብሰባ ላይ የተሳተፉትን ቤተሰቦችና ምዕመናንን ለማዳመጥ በመቻላቸው አመስግነዋል። በተጨማሪም ስብሰባውን የጠሩትን ርዕሰ ሊቃነ ጳጳሳት ሊዮን አመስግነዋል። ከዚህ ስብሰባ ጋር የሚመጣውን ነገር ቤተ ክርስቲያኒቱ የቤተ ክርስቲያንን የሐዋርያዊ ተግባር ተልእኮ ማዕከል ለማድረግ አዲስ ቁርጠኝነት መያዟ ነው ሲሉ የማልታ ሊቀ ጳጳስ ሹክሊና ተናግረዋል። 10 ዓመታት በፊት የታተመውን የሐዋርያዊ ምክረ ሐሳብ ሲያስቡ ሊቀ ጳጳስ ሹክሊና በላቲን ቋንቋ አሞሪስ ላይቲሲያ፣ በአማርኛው የፍቅር አሴት የሐዋርያዊ አገልግሎት ለውጥ ግብዣ፣ ከመፍረድ በፊት ቤተሰቦችን የማዳመጥ ዝንባሌና እንዲሁም ሁኔታዎችን በክፍት ልብ የመለየትን ዝንባሌን አንስተዋል ሲሉ የተናገሩ ሲሆን ይህ ደግሞ የእግዚአብሔርን ፍቃድ የመፈለግ ነገር ግን የእግዚአብሔርን ምሕረት የመገናኘት፣ ሰዎችን የማቀፍ፣ ያሉበትን ቦታ የማግኘትና ኢየሱስን እንደ አዳኝ የመገናኘት ዝንባሌን የሚያበረታታ እንደሆነም ተናግረዋል። ይህንን አሞሪስ ላይቲሲያ በአማርኛው የፍቅር አሴት የተሰኘው ሐዋርያዊ ምክረ ሐሳብ ወደ ቤተ ክርስቲያን ያመጣው ሀብት ብለው ጠርተውታል። ከ10 ዓመታት በኋላ እንደገና መገኘት የሚገባው አዲስ ሰነድ ሆኖ ቀጥሏል ብለዋል። በሮቦቶች ማንነትን በመደበቅና ብቸኝነትን በሚሸፍን ዓለም ውስጥ አስፈላጊ ይመስለኛል ሲሉ ሊቀ ጳጳስ ሹክሊና አጽንኦት ሰጥተው የተናገሩ ሲሆን ቤተ ክርስቲያን በህብረተሰቡ ውስጥ ብቻ ሳይሆን ለሰው ልጅ የወደፊት ዕጣ ፈንታም ትንቢታዊ ሚና አላት ሲሉ አክለው ገልጸዋል። አባ ጃኮሞ ኮስታ የፕሬስ ኮንፈረንሱን የከፈቱት የውይይት ቀናት ድባብን በመግለጽ ሲሆን ይህም ከቀዶ ጥገና በኋላ ከሊቀ ጳጳሱ ጋር በመንፈሳዊ ቅርበት የተከናወነ ነው ያሉ ሲሆን በተጨማሪም ለተሳታፊዎች ርዕሰ ሊቃነ ጳጳሳቱ የላኩላቸው መልእክት በአድናቆት ተናግረዋል። ካህኑ የስብሰባውን ሥራ ጠንካራ
جن جن بينو سيلو جل سوتال بتلايم يتلايو أما لكا كتوتشن بملاوات رجر سيلو تناغروال كتن السوت ريسا قدوش مكاكل ببيت استدقاتنا بدل يبا ميدرس باتشوهني تاوتشوست منفساوينا تكباراوي دقاف يمستت أسفل لاجينت دمي جن يبت تكموال النام تساتا فيوتشو اندياينتو ارداتا وقتاوي مهون اندال لبتنا هساناتننا تقالات يونو سوتشن لمتبك ليو تكرت مستت اندال لباتشو أتبكو تناغروال ተሳታፊዎቹ እንዳሉት በችግር ጊዜ እርዳታ ለማግኘት ከመመጣው መገለል የመቀነስ አስፈላጊነትን አጉልተው አሳይተዋል እና ቤተሰቦች በካህናት የህነጻ ትምርት ውስጥ ሊጫወቱ ስለሚገባ ወሳኝ ሚና ትኩረት ሰጥተዋል። አባኮስታ በመቀጠል የስብሰባው የመጨረሻ ክፍል የውህደት ሪፖርትን ለማቅረብ የተወሰነ ሲሆን በመጀመሪያ በጥቃቅን ቡድኖች እና ከዚያም በጠቅላላው ክፍለ ጊዜ ውይይቶችን ለማድረግ ተወስኗል። ሪፖርቱ የውይይቱን ታማኝነት ነጸብራቅ አድርጎ እንደሚቀበለው አስተውለዋል። ምንም እንኳን የሚስዮናዊነት ገጽታውን የበለጠ ለማጉላት አንዳንድ ገንቢ ምልከታዎች ቢደረጉም ሲሉ አክለው ገልጸዋል። አድማጮቻችን ይህ በመከታተል ለምትገኙት ከሬዲዮ ቫቲካን ያማረኛው የስርጭት ክፍል የሚቀርብላችሁን የሃሙስ የጥቅምት 5 2019 ዓ.ም ዕለታዊ ስርጭታችንን ነው። ክብራንና ክብራት አድማጮቻችን በማስከተል ዘወትር ሃሙስ በዚህ ሰዓት እምነታችን ይሄ ነው በሚላርስት የምናቀርብላችሁን ሳምንታዊ ዝግጅት ወደ እናንተ አድማጮቻችን እናቀርብበት ሰዓት ላይ ደርሰናል። የዚህ ዝግጅት አዘጋጅና አቅራቢ ባልደረባችን ባረና በርግኔ ነው። አብራችሁን በመሆን እንድትከታተሉን አሁንም በድጋሚ እንጋብዛለን።

የካቶሊክ ቤተ ክርስቲያን ከአይሁድ ሕዝብ ጋር ያላት ግንኙነት ምንድን ነው? የካቶሊክ ቤተ ክርስቲያን እግዚአብሔር ቃሉን እንዲቀበሉ ከሁሉ አስቀድሞ ከመረጣቸው የአይሁድ ሕዝብ ጋር ልዩ ግንኙነት አላት። ልጅነት፣ ክብር፣ ክዳናት፣ የሕግ መሰጠት፣ የመቅደስ ሥርዓት፣ የተስፋው ቃላት አበው የአይሁድ ሕዝብ ናቸው። ከእነርሱም ክርስቶስ በሥጋ መጣ። ሮሜ መልእክት ምዕራፍ 9 ከቁጥር 4-5። የአይሁድ እምነት ከሌሎች ክርስቲያን ያልሆኑ ሃይማኖቶች በተለየ መልኩ በብሉይ ኪዳን ውስጥ ለእግዚአብሔር መገለጥ ምላሽ የሰጠ ነው። በካቶሊክ ቤተ ክርስቲያንና ክርስቲያን ባልሆኑ ሃይማኖቶች መካከል ያለው ግንኙነት ምንድን ነው? በተለይ የሰው ዘር በሙሉ የጋራ መነሻና መድረሻ አንድ በመሆኑ በሁሉም ሕዝቦች መካከል ግንኙነት አለ። በሌሎች ሃይማኖቶች ውስጥ የሚገኝ ማንኛውም በጎ ነገር ወይም እውነት ከእግዚአብሔር የመጣና የእርሱም እውነት ነጸብራቅ እንደሆነ የካቶሊክ ቤተ ክርስቲያን ትገነዘባለች። በመሆኑም ይህ መልካም ነገር ወይም እውነት ወንጌልን ለመቀበል ሊያዘጋጁና የሰውን ልጅ በክርስቶስ ቤተ ክርስቲያን አንድ እንዲሆኑ ሊያነቃቃ ይችላል። ከቤተ ክርስቲያን ውጪ መዳን የለም የምለው እርግጠኝነት ትርጉሙ ምንድን ነው? ይህ አባባል መዳን አካሉ በሆነችው በቤተ ክርስቲያን በኩል ራስ ከሆነው ከክርስቶስ መሆኑን የሚያመለክት ነው። ስለዚህ ቤተ ክርስቲያን በክርስቶስ የተመሠረተችና ለደህንነት አስፈላጊ መሆኗን እያወቁ ወደ እርሷ ለመግባት ወይም በእርሷ ውስጥ ለመቆየት እምቢ ያሉ ሊድኑ አይችሉም። እንደዚሁም ለክርስቶስና ለቤተ ክርስቲያኑ ምስጋና ይግባቸውና የራሳቸው ባልሆነ ስህተት የክርስቶስ ወንጌልና ቤተ ክርስቲያኑን የማያውቁ ነገር ግን እግዚአብሔርን ከልብ የሚፈልጉና በጸጋ ተነሳስተው ሕሊናቸው በነገራቸው መንገድ ፍቃዱን ለመፈጸም የሚጥሩ ሰዎች ዘላለማዊ መዳንን ሊቀዳጁ ይችላሉ። ቤተ ክርስቲያን ወንጌል ለመላው ዓለም የምትሰብከው ለምንድን ነው? ቤተ ክርስቲያን ይህንንም ማድረግ የሚገባት ክርስቶስ ስለዚህ ሄዱና አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስ ስም እያጠመቋችሁ ደቀ መዛሙርት አድርጓችሁ በማቴዎስ ወንጌል ምዕራፍ 28 ከቁጥር 19 ብሎ ስላዘዘ ነው። የዚህ የጌታ ተልእኳዊ ሥልጣን መነሻው ልጁንና መንፈስ ቅዱስን የላከው የእግዚአብሔር ዘላለማዊ ፍቅር ነው። ምክንያቱም እርሱ ሰዎች ሁሉ እንዲድኑና እውነቱን ወደ ማወቅ እንዲደርሱ ይፈልጋል። በአንደኛ ጢሞቴዎስ መልእክት ምዕራፍ 2 ከቁጥር 4 ቤተ ክርስቲያን ልዑክ የሆነችው በምን መልኩ ነው? ቤተ ክርስቲያን በመንፈስ ቅዱስ እየተመራች በታሪክ ሂደት ውስጥ የራሱን የክርስቶስን ተልእኮ ትቀጥላለች። ስለዚህ ክርስቲያኖች ክርስቶስ ያመጣውን ወንጌል ለሰው ሁሉ መስበክ ይኖርባቸዋል። የእነርሱንም መንገድ በመከተል እስከ ሰማዕትነት ድረስ ራሳቸውን መሥዋዕት ለማድረግ መዘጋጀት አለባቸው። ቤተ ክርስቲያን ሐዋርያዊት የሆነችው እንዴት ነው? ቤተ ክርስቲያን ከመሠረቷ ሐዋርያዊት ናት። ምክንያቱም የተገነባችው በሐዋርያት መሠረት በኤፌሶን መልእክት ምዕራፍ 2 ከቁጥር 20 ላይ ነውና ትምህርቷም ከሐዋርያት ጋር ተመሳሳይ ስለሆነ ሐዋርያዊት ናት። የሐዋርያት ተተኪ ከሆኑት የጳጳሳትና በጴጥሮስ ተተኪ ከሆኑት እረኛ እየተመራች እየተቀደሰችና እየተመራች እስከ ክርስቶስ ዳግም ምጽአት ስለምትቀጥል በአደረጃጀት መዋቅሯ ሐዋርያዊት ናት። የሐዋርያት ተልእኮ ምንን ያካትታል? ሐዋርያት ማለት የተላከ ማለት ነው። በአብ የተላከው ኢየሱስ ከደቀ መዛሙርቱ 12ቱን ወደ እርሱ ጠርቶ ሐዋርያቱ አድርጎ ሾማቸው። የትንሣኤው ምስክሮችና የቤተ ክርስቲያኑ መሠረት እንዲሆኑ አደረጋቸው። አብ እንደ ላከኝ እኔ ደግሞ እናንተን እልካችኋለሁ በዮሐንስ ወንጌል ምዕራፍ 20 ከቁጥር 21 በማለት የእርሱን ተልእኮ እንዲቀጥሉ አዘዛቸው። እስከ ዓለም ፍጻሜ ድረስ ከእነርሱ ጋር እንደምኖር ቃል ገባላቸው። ሐዋርያት ተተኪነት ምንድን ነው? ሐዋርያዊ ተተኪነት ማለት በምስጢረ ክህነት አማካይነት
የሐዋርያትን ተልእኮና ሥልጣን ለተተኪዎቻቸው ለጳጳሳት ማስተላለፍ ነው። ስለዚህ የማስተላለፍ ሥራ በቤተ ክርስቲያን ከምንጯ ጋር በእምነትና በሕይወት ሱታፌ መኖሯን ትቀጥላለች። በዘመናትም ውስጥ በዚህ ዓለም ላይ የክርስቶስን መሥዋዕት የማስፋፋት ሐዋርያዊ ሥራውን ታከናውናለች። አማኞች እነማን ናቸው? አማኞች የሚባሉት በጥምቀት ከክርስቶስ ጋር የተዋህዱ የሕዝበ እግዚአብሔር አካል የሆኑ ናቸው። በዚህ ምክንያትና እንደየ ሁኔታቸው በክርስቶስ ካህናዊ፣ ነቢያዊና ንጉሣዊ ሥልጣን ተካፋዮች በመሆናቸው እግዚአብሔር ለቤተ ክርስቲያን አደራ በሰጠው ተልእኮ እንዲሳተፉ ተጠርተዋል። የእግዚአብሔር ልጆች እንደ መሆናቸው መጠን በመካከላቸው እውነተኛ እኩልነት፣ ተመሳሳይ ክብር አላቸው። ሕዝበ እግዚአብሔር የተገነባው እንዴት ነው? በአማኞች መካከል በመለኮታዊ ሥራ ምክንያት ምስጢረ ክህነትን የተቀበሉና የቤተ ክርስቲያን የሥልጣን ተዋረድ አካል የሆኑ የተቀደሱ አገልጋዮች አሉ። ሌሎቹ የቤተ ክርስቲያን አባላት ምእመናን ይባላሉ። በሥልጣን ተዋረዱም ሆነ በምእመን ውስጥ በወንጌል ምስክሮች አዋጅ ይኸውም በድንግልና ወይም በድህነትና በታዛዥነት ለመኖር በተለየ መንገድ ለእግዚአብሔር ያደሩ አንዳንድ አማኞች አሉ። ክርስቶስ የቤተ ክርስቲያን የሥልጣን ተዋረድ የመሠረተው ለምንድን ነው? ክርስቶስ የቤተ ክርስቲያን የሥልጣን ተዋረድ የመሠረተው በስሙ የእግዚአብሔርን ሕዝብ የመመገብ ተልእኮን ለማሳካት ሲሆን ለዚህም የሚያገለግል ሥልጣን ሰጥቷል። የሥልጣን ተዋረዱ በተቀደሱ አገልጋዮች ይኸውም በጳጳሳት፣ በካህናትና በዲያቆናት የተመሠረተ ነው። ለምስጢረ ክህነት ምስጋና ይድረሰውና ጳጳሳትና ካህናት አገልግሎታቸውን የሚያከናውኑ ራስ በሆነው በክርስቶስ ስም ሲሆን፣ ዲያቆናት ደግሞ ሕዝበ እግዚአብሔርን በቃል አገልግሎት፣ በሥርዓት አምልኮና በበጎ አድራጎት ሥራ ያገለግላሉ። የቤተ ክርስቲያን አገልግሎት ኅብረት የሚከናወነው እንዴት ነው? ክርስቶስ የመረጣቸውንና አንድ ላይ የላካቸውን የአሥራ ሁለቱን ሐዋርያት አርአያ በመከተል የቤተ ክርስቲያን የሥልጣን ተዋረድ አማኞችን ሁሉ በአንድነት ሱታፌ ለማገልገል በሚያስችል መልኩ የተዋቀረ ነው። እያንዳንዱ ጳጳስ አገልግሎት የሚሰጠው የማኅበረ ጳጳሳት ኅብረት ውስጥና ከርዕሰ ሊቃነ ጳጳሳት በሥልጣን ሥር በመሆን ነው። ከርዕሰ ሊቃነ ጳጳሳትም ጋር በመሆን በኩላዊት ቤተ ክርስቲያን ጥበቃ ይሳተፋሉ። ካህናት አገልግሎታቸውን የሚያከናውኑት ከሀገረ ስብከቱ ቤተ ክህነት ውስጥና ከጳጳሳቸው ጋር ባላቸው ኅብረትና አመራር ሥር በመሆን ነው። ምንጭ፣ ርዕሰ ሊቃነ ጳጳሳት ዮሐንስ ጳውሎስ ዳግማዊ ካጸደቁት በአጭሩ ከተጻፈው የካቶሊክ ቤተ ክርስቲያን ትምህርተ ክርስቶስ ከዋናው ከላቲን ቅጂ ከተተረጎመው መጽሐፍ ከአንቀጽ 143 እስከ 180 ላይ የተወሰደ መሆኑን ይገልጻለሁ።

አድማጮቻችን የዛሬው የሐሙስ የጥቅምት 5/2019 ዓመተ ምህረት ዕለታዊ ስርጭታችን እዚህ ላይ አበቃ። ጥያቄ ወይም ሂስ ካላችሁ በኢሜል አድራሻችን amharico@spc.va በተሰኘው የኢሜል አድራሻችን ብትጽፉልን የሚደርሰን ሲሆን፣ በተጨማሪም በፌስቡክ አድራሻችን ቫቲካን ኒውስ አማሃሪክ በተሰኘው ገጻችን ላይ ብትጽፉ መልእክቶቻችሁ ይደርሱናል። በሚቀጥለው ስርጭታችን እስከምንገናኝ ሰላም ቆዩን። ኢየሱስ ክርስቶስ ይባረክ። ላውዴቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በFacebook Vatican News አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የሐሙስ የጥቅምት 5 2019 ዓ.ም ዕለታዊ ስርጭታችንን ነው። የዛሬውን የሐሙስ የጥቅምት 5 2019 ዓ.ም ዕለታዊ ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ እንደተለመደው ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን።

ርዕሰ ሊቃነ ጳጳሳት ሊዮ በጂሜሊ ሆስፒታል ጥሩ ምሽት ማሳለፋቸው መገለጹን የሚያመለክት ዜና በቅድሚያ ወደ እናንተ አድማጮቻችን እናደርሳለን። ርዕሰ ሊቃነ ጳጳሳት ሊዮ ቤተሰቦች በቤተ ክርስቲያኗ ሕይወት ውስጥ በንቃት እንዲሳተፉ ይፈቀድላቸው ማለታቸው መገለጹን የሚያመለክት ዜና በክፍሉ ለስርጭታችን ወደ እናንተ አድማጮቻችን እናደርሳለን። ቤተ ክርስቲያን በላቲን ቋንቋ አሞሪስ ላቲሲያ በአማርኛው የፍቅር አሰት ስብሰባ ሲጠናቀቅ ለቤተሰቦች ያላትን ቁርጠኝነት ታድሳለች መባሉ መገለጹን የሚያመለክት ዜና በክፍሉ ለስርጭታችን ወደ እናንተ አድማጮቻችን እናደርሳለን። በመጨረሻም ዘወትር አሙስ በዚህ ሰዓት እምነታችን ይህ ነው በሚላርስት የምናቀርብላችሁን ሳምንታዊ ዝግጅት ወደ እናንተ አድማጮቻችን እናደርሳለን። እንግዲህ አድማጮቻችን እነዚህ ቀደም ሲል ያስተዋወቅናችሁ በዛሬው ለስርጭታችን በቀደም ተከተል ወደ እናንተ አድማጮቻችን የምናደርሳቸው ለታዊ ዘገባዎቻችንና ዝግጅቶቻችን ይሆናሉ። የዛሬው ለተረኛ አስተናጋጃችን ወኔው መብራቱ ለጊዮርጊስ ነኝ። አብራችሁን በመሆን ትግጅቶቻችንን በሙሉ እንድትከታተሉ ከወዲሁ በድጋሚ እንጋብዛለን።

ርዕሰ ሊቃነ ጳጳሳት ሊዮ በጂሜሊ ሆስፒታል ጥሩ ምሽት ማሳለፋቸው ተገለጸ። የቅድስት መንበር የፕሬስ ጽፈት ቤት የርዕሰ ሊቃነ ጳጳሳት ሊዮ የጤና ሁኔታ በተመለከተ ወቅታዊ መረጃ ዛሬ ጥቅምት 5/2019 ዓ.ም ተመረጠ ማውጣቱ የተገለጸ ሲሆን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ምሽቱን በመልካም ሁኔታ ማሳለፋቸውን ገልጿል። ርዕሰ ሊቃነ ጳጳሳቱ በሆስፒታል ውስጥ ጥሩ ሌሊት አሳልፈዋል። ጠዋት ተነስተው ቁርስ በልተዋል። ይህ በቴሌግራም ገጹ በኩል የቅድስት መንበር የፕሬስ ጽፈት ቤት ያወጣው መረጃ ሲሆን የሳምባ አዴኖካርሲኖማ ሙሉ በሙሉ እንዲወገድ በተደረገ ቀዶ ጥገና በጂሜሊ ሆስፒታል የገቡት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የጤና ሁኔታቸው ላይ ያተኮረ መግለጫ ወጥቷል። ትላንት ከሰዓት በኋላ ጥቅምት 4/2019 ዓ.ም የወጣው መግለጫ ርዕሰ ሊቃነ ጳጳሳት ሊዮ በዚያ ጠዋት ለድረ ቀዶ ጥገናው የታቀደውን የደም ምርመራና የደረት ኤክስሬ እንዳደረጉና ውጤቶቹ በመደበኛ የድረ ቀዶ ጥገና በጥሩ ሁኔታ ላይ እንደሆኑ እንዳረጋገጡ መግለጫው አክሎ ገልጿል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በሮም ከተማ በሚገኘው በጂሜሊ ሆስፒታል በሳምባቸው ላይ የቀዶ ጥገና ህክምና እየተደረገላቸው በመልካም ሁኔታ እያገገሙ መሆኑን ከወጣ መግለጫ ለመረዳት ተችሏል። አድማጮቻችን ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የሐሙስ የጥቅምት 5/2019 ዓ.ም ተመረጠ ለታዊ ስርጭታችን ነው። ርዕሰ ሊቃነ ጳጳሳት ሊዮ ቤተሰቦች በቤተ ክርስቲያኗ ሕይወት ውስጥ በንቃት እንዲሳተፉ ይፈቀድላቸው ማለታቸው ተገለጸ። በላቲን ቋንቋ አሞሪስ ላይቴሲያ በአማርኛው የፍቅር ሐሴት ፍቅር በቤተሰብ ውስጥ በሚል ርዕሰ ሊቃነ ጳጳሳት ፍራንቼስኮስ ለካህናትና ለዲያቆናት ለመነኩሳት ለክርስቲያን ባለትዳሮችና ለምዕመናን በሙሉ ያስተላለፉት የደረ ሲኖዶስ ሐዋርያዊ ምክር 10ኛ ዓመት የምስረታ በዓልን ምክንያት በማድረግ በቫቲካን በተካሄደው ስብሰባ መደምደሚያ ላይ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የሥራቸውን ፍሬ እንደሚገመግሙና ቤተሰቦች ሁልጊዜ በአካባቢያቸው አብያተ ክርስቲያናት ሕይወቱና ተልእኮ ውስጥ በንቃት እንዲሳተፉ ያላቸውን ተስፋ አጽንኦት ሰጥተው ተናግረዋል። እንደምታውቁት በእነዚህ ቀናት ውስጥ በእናንተ መካከል መሆን አልቻልኩም። ለጸሎታችሁና አብራችሁ ለፈጸማችሁ ሥራ ሞቅ ያለ ምስጋናዬን አቀርባለሁ። የልምድ ልውውጣችሁና በትኩረት ማዳመጥ በእርግጥ ለመላ ቤተ ክርስቲያን ስጦታ ነው በማለት ነበር ርዕሰ ሊቃነ ጳጳሳት ሊዮ 14ኛ መልእክታቸውን የጀመሩት። ርዕሰ ሊቃነ ጳጳሳቱ በመልእክታቸው ስለ ደስታቸው፣ ስለ ትግላቸውና ስለ ተስፋቸው ለተናገሩ ቤተሰቦች እንዲሁም ለምስራቅ ካቶሊክ አብያተ ክርስቲያናት መሪዎችና ለጉባኤው ላበረከቱት ጊዜ ምስጋናቸውን ገልጸዋል። የሥራችሁንና የውይይታችሁን ፍሬ አነባለሁ እናም አስተያየቶችን በወቅቱ አቀርባለሁ ሲሉ ርዕሰ ሊቃነ ጳጳሳት ሊዮ ለተሳታፊዎቹ አረጋግጠዋል። እስከዚያው ድረስ በኤጲስቆጶሳት ጉባኤዎቻችሁና በአገረ ስብከቶቻችሁ የኖራችሁትንና የተቀበላችሁትን ነገር ማካፈል እንድትጀምሩና ከአሞሪስ ላይቲሲያ የፍቅር ሐሴት ሀብት በመነሳት ከቤተሰቦች ጋር ወንጌልን ማወጅ እንድትጀምሩ አበረታታችኋለሁ ሲሉ ቅዱስነታቸው በመልእክታቸው ገልጸዋል። በተለይም ርዕሰ ሊቃነ ጳጳሳቱ ቤተሰቦች ሁልጊዜ በአካባቢያችሁ ባሉ አብያተ ክርስቲያናት ሕይወትና ተልእኮ ውስጥ ንቁ ተሳታፊዎች እንዲሆኑ እና ወደፊት ያሉትን መንገዶች እንዲለዩ እንደሚረዷቸው ያላቸውን ተስፋ ገልጸዋል። ርዕሰ ሊቃነ ጳጳሳቱ ወደ ቤታቸው ሲመለሱ የስብሰባውን ተሳታፊዎች በሙሉ በማኅበረሰባቸው ውስጥ ያለውን መንፈሳዊ ቅርበትና ማበረታቻ እንዲያረጋግጡ ጋብዟቸዋል። እያንዳንዳችሁን ለናዝሬቱ ቅዱስ ቤተሰብ ጥበቃ ባደራ በመስጠት እኔ ስለ እናንተ ስጸልይ እናንተ ደግሞ ስለ እኔ እንድትጸልዩልኝ እጠይቃለሁ ሲሉ ርዕሰ ሊቃነ ጳጳሳት ሊዮ ሐዋርያዊ ቡራኬዎቻቸውን ለሕዝቦቻቸው እንዲያካፍሉ ከጋበዙ በኋላ ቅዱስነታቸው መልእክታቸውን አጠናቀዋል። አድማጮቻችን ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የሐሙስ የጥቅምት 5/2019 ዓ.ም ዕለታዊ ስርጭታችንን ነው። ቤተ ክርስቲያን አሞሪስ ላይቲሲያ ስብሰባ ሲጠናቀቅ ለቤተሰቦች ያላትን ቁርጠኝነት ታድሳለች። በላቲን ቋንቋ አሞሪስ ላይቲሲያ በአማርኛው የፍቅር ሐሴት ፍቅር በቤተሰብ ውስጥ በሚል ርዕስ
የቀድሞ ርዕሰ ሊቃነ ጳጳሳት ፍራንቸስኮስ ለካህናትና ለዲያቆናት ለመነኮሳትና ለክርስቲያን ባለትዳሮችና ለምዕመናን በሙሉ ያስተላለፉት የድኅረ ሲኖዶስ ሐዋርያዊ ምክር 10ኛ ዓመት የምሥረታ በዓል ምክንያት በማድረግ በቫቲካን የተካሄደው ስብሰባ መጠናቀቁ ይታወሳል። ከአሞሪስ ላቲሲያ ወይም የፍቅር ሐሴት 10 ዓመታት በኋላ ወንጌልን ዛሬ ከቤተሰቦች ጋር ማወጅ በሚል ርዕስ በተደረገው የቤተ ክርስቲያን ስብሰባ መደምደሚያ ላይ ቫቲካን የፕሬስ ኮንፈረንስ አካሂዳለች። ይህም የሐዋርያዊው ምክር 10ኛ ዓመት ክብረ በዓልን ለማክበር በርዕሰ ሊቃነ ጳጳሳት ሊዮ የተጠራ ስብሰባ እንደሆነም ይታወሳል። በርዕሰ ሊቃነ ጳጳሳት ሊዮ 14ኛ የተጠራው በላቲን ቋንቋ አሞሪስ ላቲሲያ በአማርኛው የፍቅር ሐሴት ፍቅር በቤተሰብ ውስጥ በሚል ርዕስ ርዕሰ ሊቃነ ጳጳሳት ፍራንቸስኮስ ለካህናትና ለዲያቆናት ለመነኮሳትና ለክርስቲያን ባለትዳሮችና ለምዕመናን በሙሉ ያስተላለፉት የድኅረ ሲኖዶስ ሐዋርያዊ ምክር 10ኛ ዓመት ክብረ በዓልን ለማክበር በቫቲካን የተጠራው ስብሰባ ከአሞሪስ ላይቲሲያ ወይም የፍቅር ሐሴት 10 ዓመታት በኋላ ወንጌልን ዛሬ ከቤተሰቦች ጋር ማወጅ የተሰኘው የቤተ ክርስቲያን ስብሰባ ረቡዕ ጥቅምት 4 2019 ዓ.ም በቫቲካን ተጠናቋል። ስብሰባው የጳጳሳት ጉባኤዎች ፕሬዝደንቶችን፣ የምስራቅ አብያተ ክርስቲያናት መሪዎችን፣ ባለትዳሮችንና ባለሙያዎችን ዛሬ ቤተ ክርስቲያኗ በቤተሰቦችን እንዴት በተሻለ ሁኔታ ማስተናገድ እንደምትችል ለማሰላሰል ተሰብስበው ነበር። ቅዱስ አባታችን በጥቅምት 3 2019 ዓ.ም ቀዶ ጥገና ሳያደርጉ በፊት ሰኞ ጥቅምት 2 2019 ዓ.ም ጠዋት በተደረገው ስብሰባ ላይ ተሳትፈዋል። ረቡዕ ምሽት ጥቅምት 10 2019 ዓ.ም ቫቲካን ርዕሰ ሊቃነ ጳጳሳት ሊዮ ለስብሰባው ተሳታፊዎች የጻፉትን ደብዳቤ ይፋ አድርጋለች። በዚህ ደብዳቤ ላይ የሥራቸውንና የውይይታቸውን ፍሬ እንደሚገመግሙና የራሳቸውን አስተያየቶች በወቅቱ እንደሚያቀርቡ ገልጸዋል። በደብዳቤው ላይ ርዕሰ ሊቃነ ጳጳሳት ሊዮ እንዲህ ሲሉ ጽፈዋል። ቤተሰቦች በአካባቢያችሁ ባሉ አብያተ ክርስቲያናት ሕይወትና ተልእኮ ውስጥ ሁልጊዜ ንቁ ተሳታፊዎች እንዲሆኑና ወደፊት ያሉትን መንገዶች እንዲለዩ እንደምትረዷቸው ተስፋ አደርጋለሁ ሲሉ ገልጸዋል። በምሽቱ የፕሬስ ኮንፈረንስ ላይ ንግግር ያደረጉት ካርዲናል ሉዊስ ጀራርዶ ካብራራ የኢኳዶር የጓያኪሊ ሊቀ ጳጳስ፣ ሊቀ ጳጳስ ቻርለስ ጁዴ ሹክሊና የማልታ ሊቀ ጳጳስ፣ ክቡር ፕሮፌሰር ስታንሱላስ ቹ ኢሎ በቺካጎ የዲፖል ዩኒቨርሲቲ ፕሮፌሰር፣ አባ ፊሊፕ ቦርዴይን የጳጳሳዊ ጆን ፖል ዳግማዊ የጋብቻና የቤተሰብ ሳይንስ ስነ መለኮታዊ ተቋም ዲንና የባለሙያዎች አስተባባሪና ከብራዚል የመጡ ባለትዳሮች ሶላንጅ ግሪጎሪ ሺላና አልሲን ሮቤርቶ ሺላ ይገኙበታል። ሊቀ ጳጳስ ሹኩሊና በቆይታቸው ስላገኙት ልምድ ያላቸውን ምስጋና ገልጸዋል። በማግስቱ ወደ ማልታ እንደሚመለሱ በመግለጽ ብዙዎቹን የወንድሞቻቸውን ጳጳሳት እንዲሁም በስብሰባ ላይ የተሳተፉትን ቤተሰቦችና ምዕመናንን ለማዳመጥ በመቻላቸው አመስግነዋል። በተጨማሪም ስብሰባውን የጠሩትን ርዕሰ ሊቃነ ጳጳሳት ሊዮን አመስግነዋል። ከዚህ ስብሰባ ጋር የሚመጣውን ነገር ቤተ ክርስቲያኒቱ የቤተ ክርስቲያንን የሐዋርያዊ ተግባር ተልእኮ ማዕከል ለማድረግ አዲስ ቁርጠኝነት መያዟ ነው ሲሉ የማልታ ሊቀ ጳጳስ ሹክሊና ተናግረዋል። 10 ዓመታት በፊት የታተመውን የሐዋርያዊ ምክረ ሐሳብ ሲያስቡ ሊቀ ጳጳስ ሹክሊና በላቲን ቋንቋ አሞሪስ ላይቲሲያ በአማርኛው የፍቅር ሐሴት የሐዋርያዊ አገልግሎት ለውጥ ግብዣ ከመፍረድ በፊት ቤተሰቦችን የማዳመጥ ዝንባሌና እንዲሁም ሁኔታዎችን በክፍት ልብ የመለየትን ዝንባሌን አንስተዋል ሲሉ የተናገሩ ሲሆን ይህ ደግሞ የእግዚአብሔርን ፍቃድ የመፈለግ ነገር ግን የእግዚአብሔርን ምሕረት የመገናኘት ሰዎችን የማቀፍ ያሉበትን ቦታ የማግኘትና ኢየሱስን እንደ አዳኝ የመገናኘት ዝንባሌን የሚያበረታታ እንደሆነም ተናግረዋል። ይህንን አሞሪስ ላይቲሲያ በአማርኛው የፍቅር ሐሴት የተሰኘው ሐዋርያዊ ምክረ ሐሳብ ወደ ቤተ ክርስቲያን ያመጣው ሀብት ብለው ጠርተውታል። ከአስር ዓመታት በኋላ እንደገና መገኘት የሚገባው አዲስ ሰነድ ሆኖ ቀጥሏል ብለዋል። በሮቦቶች ማንነትን በመደበቅና ብቸኝነትን በሚሸፍን ዓለም ውስጥ አስፈላጊ ይመስለኛል ሲሉ ሊቀ ጳጳስ ሹክሊና አጽንኦት ሰጥተው የተናገሩ ሲሆን ቤተ ክርስቲያን በኅብረተሰቡ ውስጥ ብቻ ሳይሆን ለሰው ልጅ የወደፊት ዕጣ ፈንታም ትንቢታዊ ሚና አላት ሲሉ አክለው ገልጸዋል።
አባ ጃኮሞ ኮስታ የፕሬስ ኮንፈረንሱን የከፈቱት የውይይት ቀናት ድባብን በመግለጽ ሲሆን ይህም ከቀዶ ጥገና በኋላ ከሊቀ ጳጳሱ ጋር በመንፈሳዊ ቅርበት የተከናወነ ነው ያሉ ሲሆን በተጨማሪም ለተሳታፊዎች ርዕሰ ሊቃነ ጳጳሳቱ የላኩላቸው መልእክት በአድናቆት ተናግረዋል። ካህኑ የስብሰባውን ሥራ ጠንካራ ግን ገንቢ ነው ሲሉ ገልጸውታል። በተለይም የተለያዩ አመለካከቶችን በመለዋወጥ ረገድ ሲሉ ተናግረዋል። ከተነሱት ርዕሰ ጉዳዮች መካከል በቤት ውስጥ ጥቃትና በደል በሚደርስባቸው ሁኔታዎች ውስጥ መንፈሳዊና ተግባራዊ ድጋፍ የመስጠት አስፈላጊነት እንደሚገኝበት ጠቁመዋል። እናም ተሳታፊዎቹ እንዲህ አይነቱ እርዳታ ወቅታዊ መሆን እንዳለበትና ሕፃናትንና ተጋላጭ የሆኑ ሰዎችን ለመጠበቅ ልዩ ትኩረት መስጠት እንዳለባቸው አጥብቀው ተናግረዋል። ተሳታፊዎቹ እንዳሉት በችግር ጊዜ እርዳታ ለማግኘት ከመመጣው መገለል የመቀነስ አስፈላጊነትን አጉልተው አሳይተዋል። እና ቤተሰቦች በካህናት የህነጻ ትምህርት ውስጥ ሊጫወቱ ስለሚገባ ወሳኝ ሚና ትኩረት ሰጥተዋል። አባ ኮስታ በመቀጠል የስብሰባው የመጨረሻ ክፍል የውህደት ሪፖርትን ለማቅረብ የተወሰነ ሲሆን በመጀመሪያ በጥቃቅን ቡድኖች እና ከዚያም በጠቅላላው ክፍለ ጊዜ ውይይቶችን ለማድረግ ተወስኗል። ሪፖርቱ የውይይቱን ታማኝነት ነጸብራቅ አድርጎ እንደሚቀበለው አስተውለዋል። ምንም እንኳን የሚስዮናዊነት ገጽታውን የበለጠ ለማጉላት አንዳንድ ገንቢ ምልከታዎች ቢደረጉም ሲሉ አክለው ገልጸዋል። አድማጮቻችን ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የሐሙስ የጥቅምት 5 2019 ዓ.ም ዕለታዊ ስርጭታችንን ነው። ክቡራንና ክቡራት አድማጮቻችን በማስከተል ዘወትር ሐሙስ በዚህ ሰዓት እምነታችን ይህ ነው በሚል አርዕስት የምናቀርብላችሁን ሳምንታዊ ዝግጅት ወደ እናንተ አድማጮቻችን የምናቀርብበት ሰዓት ላይ ደርሰናል። የዚህ ዝግጅት አዘጋጅና አቅራቢ ባልደረባችን ባረና በርግኔ ነው። አብራችሁን በመሆን እንድትከታተሉን አሁንም በድጋሚ እንጋብዛለን።

የካቶሊክ ቤተ ክርስቲያን ከአይሁድ ሕዝብ ጋር ያላት ግንኙነት ምንድን ነው? የካቶሊክ ቤተ ክርስቲያን እግዚአብሔር ቃሉን እንዲቀበሉ ከሁሉ አስቀድሞ ከመረጣቸው የአይሁድ ሕዝብ ጋር ልዩ ግንኙነት አላት። ልጅነት፣ ክብር፣ ክዳናት፣ የሕግ መሰጠት፣ የመቅደስ ሥርዓት፣ የተስፋው ቃላት አበው የአይሁድ ሕዝብ ናቸው። ከእነርሱም ክርስቶስ በሥጋ መጣ። ሮሜ መልእክት ምዕራፍ 9 ከቁጥር 4-5። የአይሁድ እምነት ከሌሎች ክርስቲያን ያልሆኑ ሃይማኖቶች በተለየ መልኩ በብሉይ ኪዳን ውስጥ ለእግዚአብሔር መገለጥ ምላሽ የሰጠ ነው። በካቶሊክ ቤተ ክርስቲያንና ክርስቲያን ባልሆኑ ሃይማኖቶች መካከል ያለው ግንኙነት ምንድን ነው? በተለይ የሰው ዘር በሙሉ የጋራ መነሻና መድረሻ አንድ በመሆኑ በሁሉም ሕዝቦች መካከል ግንኙነት አለ። በሌሎች ሃይማኖቶች ውስጥ የሚገኝ ማንኛውም በጎ ነገር ወይም እውነት ከእግዚአብሔር የመጣና የእርሱም እውነት ነጸብራቅ እንደሆነ የካቶሊክ ቤተ ክርስቲያን ትገነዘባለች። በመሆኑም ይህ መልካም ነገር ወይም እውነት ወንጌልን ለመቀበል ሊያዘጋጁና የሰውን ልጅ በክርስቶስ ቤተ ክርስቲያን አንድ እንዲሆኑ ሊያነቃቃ ይችላል። ከቤተ ክርስቲያን ውጪ መዳን የለም የምለው እርግጠኝነት ትርጉሙ ምንድን ነው? ይህ አባባል መዳን አካሉ በሆነችው በቤተ ክርስቲያን በኩል ራስ ከሆነው ከክርስቶስ መሆኑን የሚያመለክት ነው። ስለዚህ ቤተ ክርስቲያን በክርስቶስ የተመሠረተችና ለደህንነት አስፈላጊ መሆኗን እያወቁ ወደ እርሷ ለመግባት ወይም በእርሷ ውስጥ ለመቆየት እምቢ ያሉ ሊድኑ አይችሉም። እንደዚሁም ለክርስቶስና ለቤተ ክርስቲያኑ ምስጋና ይግባቸውና የራሳቸው ባልሆነ ስህተት የክርስቶስ ወንጌልና ቤተ ክርስቲያኑን የማያውቁ ነገር ግን እግዚአብሔርን ከልብ የሚፈልጉና በጸጋ ተነሳስተው ሕሊናቸው በነገራቸው መንገድ ፍቃዱን ለመፈጸም የሚጥሩ ሰዎች ዘላለማዊ መዳንን ሊቀዳጁ ይችላሉ። ቤተ ክርስቲያን ወንጌል ለመላው ዓለም የምትሰብከው ለምንድን ነው? ቤተ ክርስቲያን ይህንን ማድረግ የሚገባት ክርስቶስ ስለዚህ ሄዱና አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስ ስም እያጠመቋችሁ ደቀ መዛሙርት አድርጓችሁ በማቴዎስ ወንጌል ምዕራፍ 28 ከቁጥር 19 ብሎ ስላዘዘ ነው። የዚህ የጌታ ተልእኳዊ ሥልጣን መነሻው ልጁንና መንፈስ ቅዱስን የላከው የእግዚአብሔር ዘላለማዊ ፍቅር ነው። ምክንያቱም እርሱ ሰዎች ሁሉ እንዲድኑና እውነቱን ወደ ማወቅ እንዲደርሱ ይፈልጋል። በአንደኛ ጢሞቴዎስ መልእክት ምዕራፍ 2 ከቁጥር 4 ቤተ ክርስቲያን ልዑክ የሆነችው በምን መልኩ ነው? ቤተ ክርስቲያን በመንፈስ ቅዱስ እየተመራች በታሪክ ሂደት ውስጥ የራሱን የክርስቶስን ተልእኮ ትቀጥላለች። ስለዚህ ክርስቲያኖች ክርስቶስ ያመጣውን ወንጌል ለሰው ሁሉ መስበክ ይኖርባቸዋል። የእነርሱንም መንገድ በመከተል እስከ ሰማዕትነት ድረስ ራሳቸውን መሥዋዕት ለማድረግ መዘጋጀት አለባቸው። ቤተ ክርስቲያን ሐዋርያዊት የሆነችው እንዴት ነው? ቤተ ክርስቲያን ከመሠረቷ ሐዋርያዊት ናት። ምክንያቱም የተገነባችው በሐዋርያት መሠረት በኤፌሶን መልእክት ምዕራፍ 2 ከቁጥር 20 ላይ ነውና ትምህርቷም ከሐዋርያት ጋር ተመሳሳይ ስለሆነ ሐዋርያዊት ናት። የሐዋርያት ተተኪ ከሆኑት የጳጳሳትና በጴጥሮስ ተተኪ ከሆኑት እረኛ እየተመራች እየተቀደሰችና እየተመራች እስከ ክርስቶስ ዳግም ምጽአት ስለምትቀጥል በአደረጃጀት መዋቅሯ ሐዋርያዊት ናት። የሐዋርያት ተልእኮ ምንን ያካትታል? ሐዋርያት ማለት የተላከ ማለት ነው። በአብ የተላከው ኢየሱስ ከደቀ መዛሙርቱ 12ቱን ወደ እርሱ ጠርቶ ሐዋርያቱ አድርጎ ሾማቸው። የትንሣኤው ምስክሮችና የቤተ ክርስቲያኑ መሠረት እንዲሆኑ አደረጋቸው። አብ እንደ ላከኝ እኔ ደግሞ እናንተን እልካችኋለሁ በዮሐንስ ወንጌል ምዕራፍ 20 ከቁጥር 21 በማለት የእርሱን ተልእኮ እንዲቀጥሉ አዘዛቸው። እስከ ዓለም ፍጻሜ ድረስ ከእነርሱ ጋር እንደምኖር ቃል ገባላቸው። ሐዋርያት ተተኪነት ምንድን ነው? ሐዋርያዊ ተተኪነት ማለት በምስጢረ ክህነት አማካይነት
የሐዋርያትን ተልእኮና ሥልጣን ለተተኪዎቻቸው ለጳጳሳት ማስተላለፍ ነው። ስለዚህ የማስተላለፍ ሥራ በቤተ ክርስቲያን ከምንጯ ጋር በእምነትና በሕይወት ሱታፌ መኖሯን ትቀጥላለች። በዘመናትም ውስጥ በዚህ ዓለም ላይ የክርስቶስን መሥዋዕት የማስፋፋት ሐዋርያዊ ሥራውን ታከናውናለች። አማኞች እነማን ናቸው? አማኞች የሚባሉት በጥምቀት ከክርስቶስ ጋር የተዋህዱ የሕዝበ እግዚአብሔር አካል የሆኑ ናቸው። በዚህ ምክንያትና እንደየ ሁኔታቸው በክርስቶስ ካህናዊ፣ ነቢያዊና ንጉሣዊ ሥልጣን ተካፋዮች በመሆናቸው እግዚአብሔር ለቤተ ክርስቲያን አደራ በሰጠው ተልእኮ እንዲሳተፉ ተጠርተዋል። የእግዚአብሔር ልጆች እንደ መሆናቸው መጠን በመካከላቸው እውነተኛ እኩልነት፣ ተመሳሳይ ክብር አላቸው። ሕዝበ እግዚአብሔር የተገነባው እንዴት ነው? በአማኞች መካከል በመለኮታዊ ሥራ ምክንያት ምስጢረ ክህነትን የተቀበሉና የቤተ ክርስቲያን የሥልጣን ተዋረድ አካል የሆኑ የተቀደሱ አገልጋዮች አሉ። ሌሎቹ የቤተ ክርስቲያን አባላት ምእመናን ይባላሉ። በሥልጣን ተዋረዱም ሆነ በምእመን ውስጥ በወንጌል ምስክሮች አዋጅ ይኸውም በድንግልና ወይም በድህነትና በታዛዥነት ለመኖር በተለየ መንገድ ለእግዚአብሔር ያደሩ አንዳንድ አማኞች አሉ። ክርስቶስ የቤተ ክርስቲያን የሥልጣን ተዋረድ የመሠረተው ለምንድን ነው? ክርስቶስ የቤተ ክርስቲያን የሥልጣን ተዋረድ የመሠረተው በስሙ የእግዚአብሔርን ሕዝብ የመመገብ ተልእኮን ለማሳካት ሲሆን ለዚህም የሚያገለግል ሥልጣን ሰጥቷል። የሥልጣን ተዋረዱ በተቀደሱ አገልጋዮች ይኸውም በጳጳሳት፣ በካህናትና በዲያቆናት የተመሠረተ ነው። ለምስጢረ ክህነት ምስጋና ይድረሰውና ጳጳሳትና ካህናት አገልግሎታቸውን የሚያከናውኑ ራስ በሆነው በክርስቶስ ስም ሲሆን፣ ዲያቆናት ደግሞ ሕዝበ እግዚአብሔርን በቃል አገልግሎት፣ በሥርዓት አምልኮና በበጎ አድራጎት ሥራ ያገለግላሉ። የቤተ ክርስቲያን አገልግሎት ኅብረት የሚከናወነው እንዴት ነው? ክርስቶስ የመረጣቸውንና አንድ ላይ የላካቸውን የአሥራ ሁለቱን ሐዋርያት አርአያ በመከተል የቤተ ክርስቲያን የሥልጣን ተዋረድ አማኞችን ሁሉ በአንድነት ሱታፌ ለማገልገል በሚያስችል መልኩ የተዋቀረ ነው። እያንዳንዱ ጳጳስ አገልግሎት የሚሰጠው የማኅበረ ጳጳሳት ኅብረት ውስጥና ከርዕሰ ሊቃነ ጳጳሳት በሥልጣን ሥር በመሆን ነው። ከርዕሰ ሊቃነ ጳጳሳትም ጋር በመሆን በኩላዊት ቤተ ክርስቲያን ጥበቃ ይሳተፋሉ። ካህናት አገልግሎታቸውን የሚያከናውኑት ከሀገረ ስብከቱ ቤተ ክህነት ውስጥና ከጳጳሳቸው ጋር ባላቸው ኅብረትና አመራር ስር በመሆን ነው። ምንጭ፣ ርዕሰ ሊቃነ ጳጳሳት ዮሐንስ ጳውሎስ ዳግማዊ ካጸደቁት በአጭሩ ከተጻፈው የካቶሊክ ቤተ ክርስቲያን ትምህርተ ክርስቶስ ከዋናው ከላቲን ቅጂ ከተተረጎመው መጽሐፍ ከአንቀጽ 143 እስከ 180 ላይ የተወሰደ መሆኑን ይገልጻለሁ።

አድማጮቻችን የዛሬው የሐሙስ የጥቅምት 5 2019 ዓመተ ምህረት ዕለታዊ ስርጭታችን እዚህ ላይ አበቃ። ጥያቄ ወይም ሂስካላችሁ በኢሜል አድራሻችን amharico@spc.va በተሰኘው የኢሜል አድራሻችን በትጽፉልን የሚደርሰን ሲሆን በተጨማሪም በፌስቡክ አድራሻችን ቫቲካን ኒውስ አማሃሪክ በተሰኘው ገጻችን ላይ በትጽፉ መልእክቶቻችሁ ይደርሱናል። በሚቀጥለው ስርጭታችን እስከምንገናኝ ሰላም ቆዩን። ኢየሱስ ክርስቶስ ይባረክ። ላውዴቱር ኢየሱስ ክርስቶስ።